ጤና ይስጥልን አድማጮች፣ እንደምንሰነበታችሁ። ይህ መለከት ኢትዮጵያ ሬዲዮ ነው። መለከት ኢትዮጵያ ሬዲዮ ዘወትር ቅዳሜ ከሶስት ሰዓት ጀምሮ የሚያቀርብላችሁን ዝግጅት አትክልት አሰፋ ይዤላችሁ ቀርብ ያለሁ። ዛሬ ስቱዲያችን የቴክኒክ እክል አጋጥሞት ለተወሰነ ጊዜ አየር ላይ አይሆንም። እንግዲህ በዚህ ሰዓትም ላይሆን ይችላል። ከሆነ ግን ተዘጋጅተህ ሪከርድ አድርግ ስለተባልኩ ነው ከስቴሽን እንጂ ወደ ስቴሽን ሄጄ እንደተለመደ ሁሉ ከአየር ላይ ቀጥታ ላደርገው ፈልጌ ነበር ዛሬም። ነገር ግን አትምጣ ፕሊስ ብለው ላኩልኝ። ምክንያቱም ቴክኒካል የሆነ ችግር አጋጥሞ አየር ላይ አልነበርንም፣ 100.5 ኤፍኤም ላይ አልነበርንም። ስለዚህ እሱን እያስተካከሉ ነው። ነገር ግን በአንተ ሰዓት ላይ ሊስተካከል ይችላል ከተቻለ አፕሎድ አድርግ ተብያለሁ። እዚህ አጠር ባለ መልኩ አንዳንድ ነገሮችን አነሳለሁኝ። በተለይ በሀገራችን ጉዳይ ላይ በተለይ ምክክር በሚባለው እየተካሄደ ያለው እና ብዙ ሰዎችን እያነጋገረ ያለው ጉዳይ፣ በተለይ በአዲስ አበባ ጉዳይ፣ በክልሎች ጉዳይ የሚነሱ ሀሳቦች በጣም ብዙ የሚጣረሱ እና ብዙ ችግር የፈጠሩ መሆናቸው ታይቷል። ውይይቱም ውጤታማ ባልሆነ መልኩ እየተካሄደ መሆኑን እና የአዲስ አበባን ጉዳይ ለመሰልቀጥም ዝግጅት እየተደረገበት መሆኑን በርካታ ስቴቶች ሲሰጥ ቆይተዋል። ወደ በኋላ ላይ እነ ተክሌ በአደባባይ ሚዲያ ላይ ያነሷቸው በጣም በጣም የሚገርሙ ሀሳቦች ስላሉ እሱን በቀጥታ አቀርብላቸዋለሁ፣ ይህንን በሚመለከት ማለት ነው። ነገር ግን በአሁኑ ሰዓት በጣም እጅግ አነጋጋሪ ከሆኑ ጉዳዮች ውስጥ አንዱ ሆኗል። በትግራይ እየተካሄደ ያለው የጦርነት እንቅስቃሴም እንደዚሁ ከፍተኛ የሆነ ትኩረትን የሳበ ጉዳይ ነው። በአማራ ክልል ድሮኖች ጥቃቶቻቸውን አሁንም እንደቀጠሉ ነው። ነገር ግን

ጤና ይስጥልን አድማጮች፣ እንደምንሰነበታችሁ። የምትከታተሉት መለከት ኢትዮጵያ ሬዲዮን ነው። ትንሽ የአየር የቴክኒክ ችግር ነበር። ስቱዲዮ ሲ ከስቱዲዮ ሲ ድምጻችን ይተላለፍ ነበር። እንዳጋጣሚ ስቱዲዮ ኤ ነኝ ያለሁት። የምትከታተሉት መለከት ኢትዮጵያ ሬዲዮ ነው። በድጋሚ በሲኤፍአርኦ 100.5 ኤፍኤም ላይ የሚስተላለፍላችሁን ዝግጅት ነው የምትከታተሉት። ዛሬ የፍልሰታ በዓል ነው። 16 ጾም ለጾማችሁ ለመላ የኢትዮጵያ ኦርቶዶክስ የኢትዮጵያም የኤርትራም ኦርቶዶክስ ሃይማኖት ተከታይ የሆናችሁ በሙሉ የተዋህዶ ልጆች እንኳን አደረሳችሁ፣ እንኳን ለ16 ጾም ፍቺ በሰላም ደረሳችሁ ለማለት እንወዳለን። እንግዲህ የምትከታተሉት በሲኤፍአርኦ 100.5 ኤፍኤም ላይ የሚሰራጭላችሁን ዝግጅት ነው። አሁንም ቆይታችሁ ከእኛ ጋር ይሁን። ልዩ ልዩ ዝግጅቶችን ይዘላችሁ ቀርብ ያለሁ አትክልት አሰፋ ከዚህ ከስቱዲዮ ያስተናግዳችኋለሁ ማለት ነው። ስልክ ቁጥራችን በቀጥታ አየር ላይ ለመግባት 604-684-7561 የቀጥታ መስመራችን ነው። 604-684-7561 ዳይሬክት ዩ ጋይስ ካን ኮል ዳይሬክት ኢፍ ዩ ሃቭ ኤኒ ኒው ኦፒኒየን አይዲያስ ኤንድ ኤኒ ዲስካሽን ዩ አር ዌልካም። ቆይታችሁ ከኛ ጋር ይሁን። በድጋሚ አትክልት አሰፋ ነኝ። መልካም ጊዜ ከኛ ጋር።

አድማጮች በድጋሚ እንኳን አደረሳችሁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የኢትዮጵያ እና የኤርትራ እንደዚሁም የመላ የኦርቶዶክስ ተዋህዶ እምነት ተከታይ ወንድሞች እና እህቶች በሙሉ ዛሬ ፍልሰተ በዓል ነው። ደመቅ ባለ በኩል በቤተክርስቲያኑ በተለይ በማርያም በስላሴና በሚካኤል እንደተከበረ ሰምተናል። ስለዚህ እንኳን አደረሳችሁ ልንላችሁ እንወዳለን። በማስቀጠል እንግዲህ በሀገራችን ውስጥ የተደረጉ አንዳንድ ሁኔታዎች እንዳሰን የህዝብን ጆሮ የሳሙ ዜናዎችን በመዳሰስ ዝግጅታችን እንጀምራለን። አድማጮች፣ ባሳለፍነው ሳምንት እንደምታውቁት በጣም አስቸጋሪ በሆነ ሁኔታ ሬዲዮ ስቴሽኑ ኦፍ ነበር። ኦፍ የሆነበት ዋና ምክንያት ደግሞ ለእኛ ሾው ብቻ ሳይሆን የቴክኒክ ችግሮችን ለማስተካከል የቴክኒሽያን ቲሙ ስቴሽኑን ተቆጣጥሮ ስለነበረ በሙሉ ለሙሉ ያንን ነገር ለማጽዳት የወሰዱበት ጊዜ ስለነበረ ነው። በጣም ይቅርታ እንጠይቃለን ባለፈው ሳምንት። ነገር ግን እንግዲህ በነበሩት ባለፈው ሳምንት የነበሩት ሁኔታዎችን በሚመለከት በተለይ ኢትዮጵያውያኖችን ትኩረት ከሳቡ ጉዳዮች አንዱ የምክክር ኮሚሽኑ እንቅስቃሴ ነበር። የምክክር ኮሚሽኑ በተለያዩ ጉዳዮች ላይ ሁኔታዎችን አንስቶ ውይይት ያደርጋል ተብሎ የተጠበቀው የምክክር ኮሚሽን በአሳዛኝ ሁኔታ በተለይ በአንድ ጉዳይ ላይ ብቻ ከፍተኛ የሆነ ትኩረት ተሰጥቶበት ውይይት ተደርጎ ያ አጀንዳ ተግባራዊ እንዲሆን ከፍተኛ የሆነ ርብርቦች ሲደረጉ የተስተዋሉበት የምክክር ሂደት ሆኖ ተስተውሏል። በተለይ ይሄ የሆነበት ዋና ምክንያት ደግሞ ይሄ ምክክር ኮሚሽኑ ብዙ ትኩረትን ያደረገው አዲስ አበባ ላይ መሆኑ ነው። አዲስ አበባ ላይ በሚመለከትና አዲስ አበባ ይዞታ በሚመለከት ከኦሮሚያ ክልል ጋር የተያዘው የተቀማጭነት ጥያቄን በሚመለከት እንዲመለስ ከፍተኛ ርብርቦች ሲደረጉ እንደነበር ለማወቅ ተችሏል። ነገር ግን በዛሬው ዕለት የኢትዮጵያ ሀገራዊ ምክክር ኮሚቴ የመዝጊያ ስነ ስርዓቱን አካሂዷል። ሆነም ምክክር ኮሚቴው ትላንት ምሽት የተካሄደው ምልአተ ጉባኤ መሟላት ሳይረጋገጥ ነው ይሄ ሁኔታው ይፋ ለማድረግ የተሞከረው። ኮሚሽነር ዮናን አዳይ የክልል ተወካዮች ጉባኤ አቀረቡ በተባለው እና በዋዜማ በተዘገበው መሰረት የሽምግልና ቡድን ያቀረበውን የአዲስ አበባ በተመለከተ ምክረ ሀሳብ ከጠቅላላ ጉባኤው ሲያነቡ የአማራ ክልል ተወካዮች ከአዳራሽ ወጥተው እንደነበርና የተወሰኑት ኮሚሽነሮች በአዲስ አበባ ዙሪያ ያከራከረው ምክረ ሀሳብ ለጉባኤ ያቀረበው ስራ በስራ ቡድን ደረጃ የጸደቀው ምክረ ሀሳብ ብቻ ነው በማለት የሰጡትን ማረጋገጫ ይፋ አድርጋለች ማለት ነው ዋዜማ። በጣም የሚያሳዝን ነገር ነው። ሙሉ ለሙሉ ትኩረቱን ያደረገው አዲስ አበባ ላይ መሆኑና ይሄ አጀንዳ ደግሞ በምክክር እንዲፈታ ይሄን አቅጣጫ መምጣቱ እጅግ አሳዛኝ መሆኑን ለማወቅ ተችሏል ማለት ነው። አድማጮች፣ የምትከታተሉት በሲፋሮ 100.5 ኤፍኤም ላይ የሚተላልፍላችሁን መለከት የኢትዮጵያ ሬዲዮ ነው። እንግዲህ ይህንን ተመልክቶ እናት ፓርቲ መግለጫ አውጥቷል። በርካታ በውስጥ ለውስጥ ይሰሩ የነበሩ ሁኔታዎችን የሽግግር የምክክር ኮሚቴውን በሚመለከት አስተያየቶች ሲሰጡ መሰንበታቸው የሚዘነጋ አይደለም። ወደ በኋላ ላይ ይህንን በሚመለከት የግል አስተያየታችን እንሰጣለን። አድማጮች፣ ሌላው በአማራ ክልል በፋኖ የሚደረገው እንቅስቃሴ አሁንም እንደቀጠለ ያለበት ጉዳይ ሆኗል። በተለያዩ ቦታዎች ላይ የተለያዩ የመንግስት ወታደሮች አሁንም በምርኮኝነት እየተያዙ በተለያዩ የሶሻል ሚዲያዎች መለቀቃቸው እንደቀጠለ ያለ ቢሆንም በመንግስት በኩል እንደተለመደው የእምነት ቦታዎች ላይና የገበያ ቦታዎች ላይ የሚደረገው የድሮን ጥቃት መቀጠሉን ዘገባዎች በየሳምንቱ እያስረዱ መሆኑን የሚዘነጋ አይደለም። በዚሁ ጋር ተያይዞ ጥምረት ወይም ደግሞ ከሌሎች የፖለቲካ ኃይሎች ላይ የሚያደርገውን ጥምረት በሚመለከት በአማራ ክልል የሚንቀሳቀሰው ፋኖ የራሱን አመለካከቶችና የሚሰራቸውን ስራዎች በሚመለከት በተለያዩ መገናኛ ብዙሃኖች አስተያየት እየሰጡ መሆናቸውንም ባለፈው ሳምንት ከታዘብናቸው ጉዳዮች አንዱ ነበር። ይህንን ተከትሎ ታዲያ በተለያየ አይነት መልኩ እስከ ወለጋ ድረስ የደረሱ የፋኖ የአደረጃጀት ሂደቶች እንዳሉና እነዚህ ሂደቶች ደግሞ በኃላፊነት የሚሰሩ ኃላፊነታቸውን የሚወጡ ነገር ግን ከህዝብ ጋር ሳይሆን ከመንግስት ወታደሮች ጋር ብቻ ግጭታቸውን እያደረጉ እንደሚቀጥሉ ይፋ ማድረጋቸውም አንዱ የባለፈው ሳምንት ዜና ነበር።
በትግራይ ክልል አሁንም የጦርነት ድባብ እጅግ በኃይለኛ ሁኔታ እንዳለ ይታወቃል። ጦርነቶች በተለያዩ ቦታዎች ላይ እየተደረጉ ቢሆንም ግን ከዚህ የከፋ ይመጣል በሚል በተለይ በትግራይ በአዲስ አበባ የሚኖሩ የትግራይ እናቶች ከፍተኛ ስጋት ላይ ከመውደቃቸው የተነሳ የጾምና የጸሎት እንደዚሁም ደግሞ የመህላ ስነ ስርዓት በአዲስ አበባ አዘጋጅተው መሆን እንደነበረ ለማወቅ ተችሏል። አስቀጥላ ማርያም በሚባል ቦታ ባደረጉት የዚሁ የጸሎት ስነ ስርዓት ላይ እናቶች ደረታቸውን ሲመቱ ሀዘን ናቸውን ሲገልጹ ፊታቸውን ሲነጩ ተስተውሏል። ይህ አሳዛኝ ሆነ ሂደት በትግራይ ክልል ሊካሄድ ነው በሚል ሀዘናቸውን የገለጹበት ሂደት በርካቶችን ሀዘን ውስጥ የጣለ ጉዳይ መሆኑን ለማወቅ ተችሏል። ይህንን ሁኔታ በከፍተኛው ሁኔታ ትኩረት ተሰጥቶት የመንግስትም ኃይሎች ሆኑ የህወሓት ኃይሎች በዛ አካባቢ የሚደረገውን እንቅስቃሴ ከህዝብ ጋር በተገናኘ በልኩ እንዳይደረግ ከፍተኛ ርብር መደረግ አለበት የሚሉ አስተያየት ሰጪዎች በተለያዩ ሀገራት ኤምባሲዎች ደብዳቤዎችን ማስገባታቸውንም የሰማነው ባሳለፍነው ሳምንት ነበር። አድማጮች የምትከታተሉት በሲኤፍአሮ 100.5 ኤፍኤም ላይ የሚተላለፍላችሁን መልእክት የኢትዮጵያ ሬዲዮ ነው። ቆይታችሁ አሁንም ከኛ ጋር ይሁን።

አድማጮቼ እንደምታቆት በዚህ ሳምንት እዚህ ከተማችን ለረጅም ጊዜ ቆዩ ዋርካ የሆኑናት ህይወታቸው አልፋል ወይዘሮ አሰፋሽ እንደምታቋቸው በእድሜ ባለጸጋ የበርካታ ልጆች እናትና እንደዚሁም አያት ቅድመ አያት የሆኑ ታላቅ እናት ናቸው። እኒህ እናት እንግዲህ ባለፈው ሳምንት ሁድለት አርፈዋል። እዚህ ከተማችን ውስጥ በ103 ዓመታቸው ነው ያረፉት። ወይዘሮ አሰፋሽ በጣም በከተማችን የሚታወቁ ለሁሉም ማዛኝ መካሪ የነበሩ ብዙዎችን በቅርብ እያገኙ በመከር በመስጠት የሚታወቁ እናት ናቸው። እኔም ጋር በህይወቴ ላይ ትልቅ የሆነ የማይረሳ የምክር ሸክም ያሸከሙ እናት ነበሩ። በህይወቴ ላይ ትልቅ አቅጣጫ የሚያስቀይር ምክር ሰጥተውኝ የሚያውቁ እናት ናቸው። ያገኙትን ችግር ያለበት መስሎ የሚሰማቸውን የሆነ ቦታ ላይ መስተካከል አለበት ብሎ የሚያስቡትን ነገር የሚናገሩ እናት ናቸው። ከዛም በተጨማሪ በከተማ ውስጥ በሚደረጉ በሀዘኑም ቦታ ላይ በደስታም ቦታ ላይ በማንጎራጎር ግጥም በመግጠም በጭንቅላታቸው በሚፈልግ ግጥም በመግጠም ሰውን ሲያሞካሹ ያዘነውን ሲያጽናኑ የነበሩ እናት ናቸው። እንግዲህ በርካቶቻችን እናቃቸዋለን። ለረዥም ጊዜ ባለፈውም 100ኛ ዓመታቸውን እዚህ በከተማችን በጣም በደማቅ ሁኔታ አክብረ እንደነበር የሚታወስ ነው። ወይዘሮ አሰፋሽ እንግዲህ በእሁድ ዕለት ህይወታቸው አልፏል። ነገ እሁድ ደግሞ የቀብር ስነስርዓታቸው ይፈጸማል ማለት ነው። የቀብር ስነስርዓታቸው ነገ ኦገስት 23 2026 ከ6 ሰዓት ኤኤም ጀምሮ በምስጋይ ዙና መድኃኒዓለም እና ጸደኒያ ቅድስት ማርያም ቤተክርስቲያን 628 ሮያል አቬኑ በሚገኘው ኒው ዌስትሚኒስተር በሚገኘው የቀብር ስነስርዓት የፍትሐት ስነስርዓት ይካሄዳል። 628 ሮያል አቬኑ የቀብርና የጸበለ ጻድቅ ስነስርዓት ደግሞ ማውንት ቪው ሴሜትሪ ዊች ኢዝ ዚህ ፍሬዘር ላይ ያለው ማለት ነው። ፍሬዘርና 33rd ላይ ነው የሚገኘው። ፍሬዘር 8th ስትሪት ነው 33rd ኢን ፍሬዘር ነው የሚገኘው። እዛ ላይ ተገኝታችሁ እንግዲህ የቀብር ስነስርዓታቸው እና እንዲሁም የጸበለ ጽድቅ ስነስርዓቱ እዛ ይካሄዳል ማለት ነው። ይሄ ቦታ የታወቀ ቦታ ነው። እነ ዶክተር ተፈራ የተቀበሩበት ቦታ ማለት ነው። ፍሬዘር እና 33rd ላይ ኮርነሩ ላይ የሚገኘው ቦታ እንድትገኙ ተገኝታችሁ የቀብር ስነስርዓታቸው ተካፋይ እንድትሆኑ እንደዚሁም መላ ቤተሰቡን ልጆቻቸውና ልጆቻቸውን እንድታጽናኑ ተጠይቃቸዋል ማለት ነው። ይህንን ያው ወዳጅ ዘመድ የሆናቸው እንድትገኙ ነው። ከስድስት ሰዓት ሙሉ እስኬጅዋሉ እዚህ ላይ ለማንበብ ወዳለሁኝ። ከስድስት ሰዓት ኤኤም እስከ 9 ሰዓት የፍትሐተ ጸሎት ስነስርዓት በመድኃኔዓለም ቤተክርስቲያን ዊች ኢዝ በ 628 ሮያል አቪኑ የሚገኘው ትልቁ የመድኃኔዓለም ቤተክርስቲያን ማለት ነው። ከ9 እስከ 10:30 የህይወት ታሪካቸው ይነገራል። ከዚያም ቤተሰብና ወዳጅ ዘመድ ትዝታዎቻቸውን የሚገልጹበት ሁኔታ ይፈጠራል። ከዛ በኋላ የ12 ሰዓት ላይ የቀብር ስነስርዓቱ ወደ ማውንት ቪው ሴሜትሪ ጉዞ ይጀምራል ይደረጋል ማለት ነው። 12 ሰዓት ኑን ላይ የቀብር ስነስርዓቱ ይደረጋል ማለት ነው። ሰዓቱን እንደምታውቁት ነው፣ እዚህ ሀገር የቀብር ስነስርዓት በሰዓቱ ነው የሚፈጸመው። ስለዚህ ያንን እንድታውቁ በሚል ነው ይህንን ስኬጁል ማነበው። ከ6 ኤኤም እስከ 9 ኤኤም የፍትሐት ስነስርዓት፣ ከ9 እስከ 10:30 ቤተሰብና ወዳጅ ዘመዶች ትዝታዎቻቸውን ያጋራሉ። 12 ሰዓት ላይ የቀብር ስነስርዓት ይፈጸማል። ከአንድ ሰዓት እስከ 3 ሰዓት ከአንድ ሰዓት በኋላ ማለት ነው የጸበለ ጸዲቅ ስርዓት እዛው ማውንት ቪው ሴሜትሪ እዛው አዳራሽ አለው። እዛው የስንብት ሂደቱ ይከናወናል ማለት ነው። ቤተሰቦቹ ለመላ ቤተሰቦቹ ለልጆቻቸው በጣም ለምንወዳቸው ለምናከብራቸው ልጆቻቸው ለልጅ ልጆቻቸው ላሳደግናቸው ለሳምናቸው ለልጅ ልጆቻቸው ከፍተኛ ሀዘን ላይ ነው ያሉት። ሀዘናቸው ደግሞ እንዬ ስለተለዩቸው አብረው
እስከ መጨረሻ ድረስ አብሯቸው ሆነው ስለተለዩዋቸው በክብር ለመሸኘት እንደተዘጋጀው ቃልሁን እና መጽናናቱን ይስጣችሁ። እግዚአብሔር ከእናንተ ጋር ይሁን። የእናታችንንም ነፍስ ከደጋጎቹ ከታላላቆቹ ጎን ያድርክ ለማለት ወዳለሁኝ። አድማጮች እንደምታውቁት ይሄ የሐዘን ስነ ስርዓት ጅግ ጅግ ትልቅ ሆነ ዋርካ ነው ያጣነው። እስከ ባለፈው አመት ቡችስ እስከ 102 አመታቸው ማለት ነው የቅርብ ጊዜ ሆነ አላቀም እንግዲህ ያነቡ የበቲቪ የኢትዮጵያ ቴሌቪዥን ይከፈተላቸዋል ቪዲዮ ይከፈተላቸዋል እንደ ዩቲዩብ አይነት ነገሮች ያነቡ ነበር ያችን በቲቪያቸው ያዩ አይናቸውን እንትን ያደረጉ ያዩ ያነቡ የነበሩ ጠንካራ ሰው ማለት ትልቅ አራያነት ነው እንዴት አርገው ተንከባክበው እንደያዟቸው ሁላችንም እናውቃለን በተለይ አምሮቴ እና ረስቴ የከፈላችሁት ዋጋ እጅግ ብዙ ነው ሌሎቻችሁ ለሌላችሁም ያደረጋችሁት አስተዋጽኦ ቀላል ነው ለማለት አይደለም እንደ ሴት ዛው ከጎናቸው ሆነው ብዙ መከራቸውን ጎዶናቸው ሆነው እንዳይጎልባቸው ከድሮ እንዳይሰማቸው ይያሉ ተንከባክበው ነው እስከ መጨረሻው እስከ ፍጻሜ ድረስ ያያዙት ሊመሰገኑ ይገባል አራያነትም ያሳያልና ለነዚህ ነፍሳቸውን በገነት ያድርግልን እንግዲህ እንደነገርኳችሁ እስከ 102 አመታቸው ድረስ ማንበባቸው ነው ሁሉ በየቲቪ ላይ ያለ ጽሑፍ የሚያነቡበት ሁኔታ ሁሉ አቅም እንደነበራቸው ነው የሰማነው በጣም የሚገርም ሁኔታ ነው የነዚህ ነፍስ ይማል የመለመላ ቤተሰቡ ደግሞ መጽናናትን አምላክ ከነሱ ጋር ያድርግልን።

አድማጮችም ተከታተሉት በሲኤፍአርኦ 105 ኤፍኤም ላይ የሚሰራጭላችሁን መለከት የኢትዮጵያ ሬዲዮ ነው። አድማጮች እንግዲህ እንደሰማችሁት ከዚህ የምክክር ኮሚሽን ጉዳይ በጣም ብዙ ሲያወዛግብ ነበር። ሂደቶቹን በሚመለከት የወጣው ወጪ እጅግ በጣም በርካታ ወጪ ነው የወጣው። በርካታ እንግዲህ 7 አመት የወሰደ ሀሳብ ነው። ኦልሞስት 8 አመት ማለት ይቻላል አሸጋግራቸዋለሁ ካለ ጀምሮ ሰውየው ማለት ነው። ይህንን ሁሉ አመት ግን በጣም በሚገርም መልኩ ይህን ሁሉ ገንዘብ ተከስክሶ ይህ ሁሉ ለውይይት የተባለ እስከ ውጭ ድረስ እየተከፈለላቸው ነው የሚወጡት እነኚህ ሰዎች። እንግዲህ ወደ 4,000-5,000 ሰው ነው በዚህ ጉባኤ ላይ እንዲገኝ ወጪ የወጣው። እንግዲህ እነሱን ለማወያየት ደግሞ እነሱን አንጥሮ ለማውጣት በየአካባቢው በየክልሉ በየወረዳው እየገቡ የተደረጉ ወጪዎችን አስቧቸው እና ይህ ሁሉ ወጪ ተወጥቶ የክርክሩ መጨረሻ አዲስ አበባ መሆኗ ምንም እኮ በጣም በአስተዳደር ሂደት አንዳንድ ጊዜ በጣም የሚገርም እጃቸው ላይ ያለ የሚያመልጣቸው መሪዎቻችን ማድረግ እየቻሉ መሆን እየቻሉ የማያቅታቸው ነገሮች ካለፉም በኋላ አልፈውም አሁንም ሊያልፉ ሲሉ የምናያቸው ጉዳዮች አሉ። መንግስቱ ኃይለማርያም የነበረው እጁ ላይ የነበረው ቻንስ የመጨረሻ ቻንስ፣ እኔ በእውነት በኢትዮጵያ ታሪክ ውስጥ ያለችውን ቀዳዳ ያለችውን ቻንስ አሳልፎ በመስጠት ኃይለማርያም ደሳለኝ እድሉን የተጠቀመ ይመስለኛል። መርቶ ሀገሪቱን መያዝ አልችልም፣ ተቆላልፎ ተይዟል። ስለዚህ ባለችው ቀዳዳ አሾልኮም ቢሆን በቃ ስልጣኑን ከሱ ማራገፍ የቻለ እሱ ይመስለኛል እንጂ መቀጠል የሚፈልጉ በቅንነት መሄድ የሚፈልጉ ከሆኑ ህዝብን አንድ አድርጎ ምንም አንድ አድርጎ ሁለት አድርጎ የሚለው ነገር እንኳን ብዙ አጨቃጫቂ ነገሮች ሊሆን ይችላሉ፣ ግን የህዝብን ሀሳብ ሰብስቦ መምራት የሚቻልባቸው በርካታ መንገዶች እንዳሉ ይታወቃል። እና ግን ዙሪያ ጥምጥም የሚመርጡበት ምክንያት ነው የማይገባኝ። አሁን የአዲስ አበባ ጉዳይ፣ የአዲስ አበባ ባለቤትነት ጉዳይ፣ ታሪካዊ አመጣጥ ጉዳይ፣ ወደኋላ ወደፊት ማለት ሊለወጡ የማይችሉ ነገሮች አሉ። ኦሮሚያም የአዲስ አበባ መቀመጫ ናት ብሎ ሊመጣ ይችላል። አማራም መቀመጫ፣ ጉራጌም የአዲስ አበባ መቀመጫ ናት ብሎ ሊመጣ ይችላል። ይሄ አይደለም ጥያቄው። ይሄ ግን መፍትሄ ያመጣሉ። አሁን የምክክር ተብሎ ትልቅ ስሙ ተሰጥቶት አንድ ስጋት ነበረ በፊት ይህንን የምክክሩን ቫሊዩ እንዳያጣ የምክክሉ ቫሊዩ ዜሮ እንዳይሆን ለወደፊት እንኳን ምክክር የሚባለውን ነገር እንዲጠላ እንዳናደርገው የሚል ትልቅ ፍራቻ ነበረ ካስታወሳቸው መጀመሪያው አካባቢ። ያ ነገር ነው የተከሰተው። በዚህ ሰዓት ላይ ምክክር ተብሎ የተነሱ ሀሳቦች በሙሉ በጣም ከህዝብ አቅም በታች ከምክክር ከሚባለው ንግግር ቃል አቅምም በታች የሆነ ነገር ነው የቀረበው ማለት ነው። እጅግ የሚያሳዝን ነገር ነው። አዲስ አበባ በህገ መንግስቱ የተቀመጡ ነገሮች ራሳቸው ተግባራዊ የሚያስደርጓቸው በርካታ ነገሮች አሉ፣ ተግባራዊ የማይደረጉ በህገ መንግስቱ ምክንያት። ነገር ግን አሁንም ድረስ እሱን ለጭቅጭቅ አምጥቶ የፕሬዚደንሻል የምርጫ ሂደትን ለአብይ ለማመቻቸት የሚኬድበት መንገድ እሱም ራሱ ቀላል የሆነ መንገድ ነው እኮ። ማለት ይህንን ለማድረግ የሚከብድበት መንገድ አለ ብዬ አላምን። በተለይ ደግሞ አምባገነን በሆነ መሪ፣ በፈቃዱ ማድረግ የሚችል መሪ ይህን ነገር ይሄ ሁሉ ወጪ ሳይወጣ ማድረግ ይችላል። አንደኛ። ሁለተኛ ወጭም ጉልበትም የህዝብ ድጋፍንም ሳያጣም ደግሞ ማድረግ ይችላል። እነኚህ ሁኔታዎች ውስጥ ይሄ ለምን ተመረጠ የሚለው ያው እንቆቅልሽ ስለሚሆንብኝ ነው ሁል ጊዜ። የምክክር ኮሚሽኑ ጉዳይ ያው እንግዲህ እስከ ዛሬም አብረው ከወዲያ ከወዲህ ሲሉ የነበሩ እነ አብንና ኢዜማምን ራሱ አስቆጥቷል። ግን የእነሱ ቁጣ የትም ሊያደርስ አይችልም። ኦልሬዲ የገባ ተበላ ናቸው እና እጅግ በሚያሳዝን መልኩ ግን የህዝብ ገንዘብ የህዝብ ጊዜ ባክኖ እና ደግሞ የወደፊት ተስፋ የምክክር የሆነ ሰዓት ላይ ምክክር እናደርጋለን ብለን እንኳን አንድ እንደው የተስተካከለ መሪ ቢመጣልን እንኳን ያንን የምክክር ቫሊዩ አሳጥተን የምንቀጥልበትን ሁኔታ መመቻቸቱ እጅግ የሚያሳዝን ነው። እንግዲህ ይሄ የአዲስ አበባ ጉዳይ ብቻ አይደለም ነገሩ። የሀገሪቱ የመጻኢ እድል በምን ላይ የተመሰረተ ይሆናል የሚለውንም ራሱ ከፍተኛ የሆነ ጥያቄ ውስጥ የጣለ ነው። አሁን እንግዲህ ረገብ ያለ የሆነ ነገር ሲከሰት ኦላና ፋኖ ተስማሙም የሚባል ነገር ሲመጣ እቺ ነገር በጣም ከፍተኛ የሆነ እንትን ሆነች፣ ክብሪት ትሆናለች። ስለዚህ ያችንም የመጠቀሚያ እድላቸውን ለማስፋት ሊሆን ይችላል። አሁን እሷን ብቻ ነው እያሯሯጣት ያሉት። አይታችሁ ከሆነ በሶሻል ሚዲያ
አርበኞችም ይሄንን ነገር ነው ያደረጉ ያሉት። እጅግ የሚያሳዝን ነገር ነው፣ የሚያደክም ነገር ነው። ነገር ግን ኢትዮጵያ መንግስትም ያው ቦታው ላይ መቀመጧ ቦታው ላይ መመለሷ አይቀርም። በርካታ ደም የፈሰሰባት፣ በርካታ ጸሎት የተደረገባት፣ በርካታ ተጋድሎ የተፈጸመባትና ቃል ኪዳን ያላት ሀገር ነች። መቼም ቢሆን ወደ ነበረችበት መሆኗ መመለሷ ማይቀር ነው። ግን ብዙ ድካም፣ ብዙ ልፋት፣ ብዙ ኪሳራዎች በመدرسቸው ግን እጅግ የሚያሳዝን ሂደት ነው። የኮሚሽኑ ሂደትም አካሄዱም እንግዲህ ባለፈው ሳምንት ወደ ውጪ ወጥቷል ተብሏል። ፕሮፌሰር መስፍን በዚህ ጉዳይ ላይ እስካሁን ድረስ የጠራ መረጃ የለም። ነገር ግን አሁን ዛሬ በተደረገው ስብሰባ መላተ ጉባኤው እንኳን መሟላቱስ ባልተረጋገጠበት ሁኔታ ስብሰባው መቋጨቱን የተገለጸበት ዜና ነው የሰማነው ማለት ነው። አድማጮች የምትከታተሉት በሲኤፍአርኦ 100.5 FM ላይ የሚሰራጭላችሁን መለከት የኢትዮጵያ ሬዲዮ ነው።

አድማጮች እዚህ በከተማችን ባሳለፍነው ሳምንት ያው አፍሪካ ሶከር ቶርናመንት ይካሄዳል በየአመቱ እንደምታውቁት የአፍሪካ ሶከር ቶርናመንት በዚሁ ስፐርሊንግ ላይ በሚገኙ አዳራሽ ነው ኤቭሪ ይር ነው የሚደረገው በጣም እንግዲህ አይ ቲንክ ለሚመስለኝ ወደ ከ20 አመት በላይ ነው ይሄ ነገር ከተጀመረ እና በየአመቱ ከፍተኛ የሆኑ ርብርቦች ነው የሚደረጉት ዋንጫ ለመውሰድ በተለይ ደግሞ የኢትዮ ስታር ወይም ደግሞ ኢትዮ ኤፍሲ የኛ ክለብ ማለት ነው ከፍተኛ ብዙ ጊዜ ዋንጫ ካገኙት ውስጥ አንዱ ነው የባለፈውን ወይም ባለፈው ሳምንት የተደረገውን ውድድር ግን በጣም በሚገርም መልኩ 2-1 አሸንፈው ድል በድል ሆነው ልጆቹም በጣም በጣም የሚገርም ቲም ነው በነገራችን ላይ እግር ኳስ ማታዩ ሰዎች በተለያዩ ባዘን ምክንያት የዚህን አመት ሄጄ የምታደምድል አላገኘሁም ግን ሄዳችሁ ማየት የምትችሉ ሰዎች ካላችሁ እባካችሁ እግር ኳስ ምን ያህል በቴሌቪዥን የምናየው እግር ኳስ ልጆቻችን እጃችን ላይ የፊታችን ላይ እንዴት አድርገው እንደሚጫወቱ ብታዩ የሚገርም የሆነ ነገር ነው ሄዳችሁ ተመልከቷቸው ደግፏቸው በሚሰለጥኑበት ሰዓት ላይ በነገራችን ላይ በ5 ሴፕቴምበር 3-4-5 መሰለኝ በሚቀጥለው ሳምንት ዊኬንዱን እዛ ናቸው የሚያሳልፉት በወዲያኛው ማለት ነው በሴፕቴምበር 4-5 ነው የመጨረሻ መዝጊያ የሚሆነው የሴፕቴምበር የሌብረር ዴይ ሎንግ ዊኬንድን ወደ ኤድመንተን ይሄዳሉ ባለፈው አመት እዚህ ነበር እንደምታስተውሱት በሚቀጥለው በዚህ አመት ግን ወደ ኤድመንተን ይሆነው ኤድመንተን ለግጥሚያ ይሄዳሉ ሄዳችሁ ምደግፉ ደግፏቸው በሞራል በገንዘብ አላውኝ በማለት መደገፍ የምትፈልጉ በመሆኑ ይሄን ክለብ ደግፏቸው ምክንያቱም ብዙ ነገር ነው ይዘውልን የሚያስቀሩት በጣም ብዙ ነገር በጣም ወጣቶችን ወጥረው ነው የሚይዟቸው በስራ ነው የሚይዟቸው በትሬኒንግ ነው የሚይዟቸው እና ልጆቹም ከአልባሌ ቦታ የተሻለ ስፖርታዊ ግንባታም ይዘው እንዲቀጥሉ ያደረጉ ነው በጣም አሁን እጅግ በስተዋል አሁን የኢትዮ ኤፍሲን ክለብ ለማየት እዛ ውስጥ የሚዋዳደሩ ሁሉም በጣም ብቁ የሆኑ ህፃናቶች ልጆች መጥተዋል አሁን 17 16 ዓመት ልጆች ልክ ድሮ ጨዋቱ የነበሩ የኛ ህፃናቶች ልጆች እነዬ እነሚኪ እነምናምን እንደነበሩት ሁሉ አሁን ደግሞ ትንንሽ ልጆች መጥተዋል በጣም የሚገርም እነ ጄኮብ በጣም የሚገርሙ ልጆች ነበሩ ከዚህ በፊት እንደምታውቁት እና እነሱም አሉ ከነሱ ላይ ደግሞ ሌሎች 16 17 ዓመት ልጆች መጥተው ቲሙ ከሙሉ በላይ ነው ሁለት ወይ ሶስት ቲም ሊሆን ይችላል ብዬ ገምታለሁ ሁለት ቲም እርግጠኛ ሆነኝ ይወጣል ግን ቁልጭ ያለ ጨዋታ የሚችሉ በቂ ሆነ ችሎታ ያላቸው ልጆች ናቸው ሊደገፉ ይገባቸዋል ሻምፒዮን ይሆናል የዚህ አመት የ2026 የአፍሪካን ካፕ ቫንኩቨር ቀላል ቲሞች እንዳይመስሏቸው የሱዳን ቲም የሴኔጋል ቲም የጋና በጣም የተለያዩ ቲሞች ናቸው የሚመጡት ግን በጣም በሰውነትም በብቃትም በችሎታም በጣም ብቁ የሆኑ ልጆች ናቸው ከአፍሪካትም ውስጥ የሚሳተፉት በሙሉ ማለት ይችላለሁ የኛ ልጆች ግን በችሎታ የሚያስተካከላቸው የለም በግል ችሎታ በቅብብል ወይም ደግሞ በቡድን ችሎታም የሚስተካከላቸው እስካሁን የለም በጣም ድንቅ የሆነ ቲም ነው በርቱ ተበራቱ እንላለን ልጆቻችንን በእውነት ነው ከዚህ ቲም ውስጥ እርግጠኛ ነኝ ከሚቀጥለው ጄኔሬሽን አሁን በጣም እየዳበረ መጥቷል አሁን እነ ዴቭ የሚጫወቱን ጨዋታ ምናልባት አሁን ትልቅ ሆኖ ሊሆን ይችላል እነሱም ያሰለጥኗቸው ልጆች ሊመጣሉ ይችላሉ እንደምታውቁት አሰልጣኛችንም በጣም እኔ እዚህ ላይ በደንብ ስለሱ መናገር እፈልጋለሁኝ ይሄን ነገር በጣም ማየት ያለብን ጉዳይ ነው እሱም በሚመለከት በስፊ ይመጣበታለሁኝ

ነገር ግን በጣም ወደፊት ልጆች ተሰብስበው ኳስ እየተጫወቱ በስፖርቱ ዳብረው እንዲሄዱ ከፍተኛ አስተዋጽኦ ማድረግ ይቻላል ብዬ አስባለሁ። ስለዚህ ይሄን ነገር ትኩረት እንድታረጉበት ልጆቹም እንዲያዙ ማድረግ ይገባናል። እንግዲህ ወደ በሱ ለገባ ነው። በሱ ፈቃድ በጣም የሚገርም አሰልጣኝ ነው። ትግስተኛ፣ ጨዋ፣ ታዛዥ፣ አዛዥ፣ ተቆጪ የሆነ ልጅ ነው። ሁሉንም የአንድ ኮች የያዙትን ነገሮች በሙሉ የያዘ ልጅ ነው እና እኔ አሁን በልጆች ደረጃ ያሉትን ነገሮች ራሱ ይዞ በኮሚኒቲ ውስጥ ያሉትን ልጆች ራሱ ይዞ የሚያሰለጥንበት መንገድ ቢኖር ደስ ይለኛል። ያንን ነገሮች ለማመቻቸት ሁኔታዎችን እየተመካከርን ነው። አይ ቲንክ እሱም በጣም ኢንተረስትድ ነው። በሙያው ፕሮፌሽናል ነው። ኢትዮጵያም ውስጥ የተጫወተ ልጅ ነው። አሁንም ራሱን ስራ እየሰራ ነው። ነገር ግን በቋሚነት ልጆችን ማሰልጠን ማስተማር ይፈልጋል። ህጻናቶችን እነኚህ ልጆች ደግሞ ተስፋ የሚኖራቸው ይሆናሉ። ከዚህ በፊት ያሉ ልምዶች በሙሉ ተጠራቅመው እነሱ ጋር ነው የሚያርፉት። ስለዚህ እነዚህ ልጆች ለኢንተርናሽናል ቲም ላይ መሆን ብቃት ያላቸው ልጆች መምጣት ይችላሉ። በእርግጠኝነት ነው የምነግራቸው። እነዴቭ መሄድ የሚችሉ ልጆች ናቸው። አሁን እንደው በሁኔታዎች ምክንያት አልተሳካ ሊሆን ይችላል እንጂ የሚችሉ ብቃት ያላቸው እነ ሚኪ በጣም የሚችሉ በቂ የሆነ ጉልበት፣ አቅም፣ ችሎታ ያላቸው ልጆች ናቸው። ስም እንግዲህ ያው ፒክ እያደረግኩ ስለምጠራ ነው እንጂ እኔ አሁን የቃኘው ልጆች በጣም የሚገርም ልጅ አለ። ኳስ የሚባል እንዴት አድርጎ ይዞ እንደሚያፍተለትለው የሚገርም ልጅ እና እነኚህ ልጆች ማለፍ ወደፊት መሄድ የሚገባቸው ልጆች ናቸው። አሁንም ቢሆን ጥሩ ሁኔታ ላይ ናቸው ያሉት። ነገር ግን እነሱ ደግሞ ያሳለፉትን ወደ ኢንተርናሽናል ቲም ያልገቡበትን ምክንያት እውቀት አካፍለው ለትንንሾቹ ማካፈል የሚችሉበት ደረጃ ላይ ስለደረሱ የበፊቶቹ ቶርቻቸውን ለቀጣዮቹ አስተላልፈዋል። የአሁኖቹ ደግሞ ለሌሎቹ እያስተላለፉ የሚሄዱበት መንገድ ይዘረጋል ብዬ አስባለሁ። በሱም እንግዲህ በርታ፣ ቲምህ ስላሸነፈ በጣም ደስ ብሎኛል፣ አኩርተህናል። በርታ ለማለት እወዳለሁኝ። የምትከታተሉት በሲኤፍአርኦ 100.5 ኤፍኤም ላይ የሚተላለፍላችሁን መረከት የኢትዮጵያ ሬዲዮ ነው።

አድማጮች የምትከታተሉት በሲኤፍአርኦ 105.5 ኤፍኤም ላይ የሚተላለፍላችሁን ዝግጅት ነው። እንግዲህ በሰሞኑን እንደምታውቁት በቤተክርስቲያናችን የአለመግባባቶች በተከሰቱ አለመግባባቶች ምክንያት ከላይ ከታች የሚደረጉ ነገሮች እንዳሉ እናውቃለን። ግዴታ እኔ ብዙ ከዚህ በዚህ ጉዳይ ላይ ብዙ መናገር አልፈልግም። የምችለውን ከዚህ በላይ አልችልም ከማል መናገር የለብኝም ያልኩትንም ይዤ እስካሁን አባቶች እንዲፈቱት ይሄ ነገር በአባቶች እንዲፈታ ሁሉም እንተናለው ሁሉም ያው ልክ አለው እና ሁሉም ልክ እንዲፈጸም ጥረት ስናደርግ ቆይተናል። እየተሞከረ ነው እንዳልኳችሁ አሁን ደጋግም የምነግራችሁ ያልሰማችሁ ማታውቁ ሆነ ይሄንን ነገር እለፉት በምን በቃ እንደ አንድ በአካባቢ እንደተፈጠረ አለመግባባት አርጋችሁ ለፉት ማውቃ ይገባችሁ። ምክንያቱም ባያዝል ልትደረጉ ትችላላችሁ ስም ሊጠፋ ይችላል ማለት ጨካኝ ሆነ ጨካኝ ሆነ የሆኑ ግለሰቦች የፈለቁበት ሁኔታ ነው። ጨካኝ ማለት አንድን ልጅ አንድ አባት ወስዶ የሆነ ቦታ ላይ ከወረወረው በቃ ከጣለው ስሙን ለማጥፋት ደግሞ እስከ ፌክ እስከ መጥራት እስከ ደረሰ ያ ማለት እንግዲህ በቃ ጀስት አባትና ልጅ መጨረሻ ሰዓት የሚባለው ነገር ደርሷል ማለት ነው። አብሮት ሲሰግድ አብሮት ሲሳለም የነበረን ሰው ሙስሊም ነው ብለው ሲወረወረው እንደማየት እንደማለት ነውና ይሄ በጣም ማለት ቢሆንም ባይሆንም ታግሎ መመለስ ይችላል እንደዛ አይነት ነገር የተከሰተበት ስለሆነ እንደው ይቅርባችሁላለሁ። ነገር ግን የሰማችሁ የምታውቁ አሁንም በግልጽ በሆነ ነገር እንነግራችሁ ወዳለሁኝ። በጣም ትራንስፓረንሲ ያስፈልጋል። በትራንስፓረንሲ ራሱ ተወቅሻለሁኝ። እንግሊዝኛ ስላወቅ ነው ወይ ተብያለሁኝ። ኢትስ ኦኬ ምንም ችግር የለብኝም። ትራንስፓረንሲ ግን ከሀገሬም ስወጣ ግልጻማነት ይኖር። በግልጻማነት መፍትሄ ይገኛል። ስለ ኖርኩ ሰው ስለሆንኩኝ ቫንኩቨር የሚያቀኝ ስለሆነ ግልጻማነት በሚለው በአማርኛ ይተርጎምልኝ ባካችሁ ለማለት ወዳለሁ። ከዛ ውጪ ግን የተደረጉ ድርጊቶች አሉ። ጥያቄ የሆነብን ነገሮች መጠየቃችን አይቆም። በተለይ ባለፈው ሳምንት አንድ ከዚህ በፊት ተመስገን ገብረ እግዚአብሔር የሚባል ሙዚቀኛ መጥቶ ሄጅ የነበረ አንድ አዳራሽ፣ እዛ አዳራሽ ውስጥ ታቦት መግባቱን ሰምቻለሁኝ። እንግዲህ አባቶች ባርከውት ቀድሰውት ሊገባ ይችላል። ምንም የተረከሰን ቦታ ሁሉ ማንጻት የሚችሉ አባቶች እንዳሉ እናምናለን። ምንም ጥያቄ የለውም እዛ ላይ። ነገር ግን እንዴት ገባ በምን ገባ ራሳቸው የሚያስተምሩን ነገር አለ። ኤጲስቆጶስ ያስፈልጋል። አገረ ስብከቱ ደግሞ ዋናው አቡን ያስፈልጋሉ ወይ ፈቃዳቸው እንዴት ነው ይጠየቃል የሚሉ ነገሮች አሉ። በአስተምህሩ ምንማራቸው እና ያ ነገር ሳይሆን ስታዩ ዝም ብሎ አዎ ይችላሉ እነሱ ያስፈገባሉ ዝም ብለን መኖር ያለብን ሰዎች አይደለንም። እንደ ኦርቶዶክሳውያን ጥያቄውን መጠየቃችን አይቀርም። እኔ እስከ አባታችን ድረስ ደውዬ ይሄ ነገር ትክክል ነው ወይ ብዬ ጠይቃቸዋለሁ። ማንነቴን ገልጬ ጋዜጠኝነቴን አረጋግጬ ጠይቃቸዋለሁ። የሚያውቁት ነገር የለም እና ይሄን ነገር ትክክል እንዳልሆነም ተናግሯል። እንደ ጋዜጠኛ ነው ያናገርኩት እኔ ስለ እንደ አባል እንደ ምእመንም አይደለም። በቃ ራሴን ግልጽ አድርጌ እንደ ጋዜጠኛ ማወቅ ፈልጋለሁ። እንደ አባልም ማወቅ ፈልጋለሁ። እንደ አንድ ምእመንም ይሄ ነገር ይቻላል የሚለውን ለማወቅ ሙከራ አድርጌያለሁ። አይቻልም። ስለዚህ ይሄል እንዴት ሆነ አስተምሩን። አሁንም ቢሆን ይሄው ለመቆጣት ለመድረክ አግኝቻለሁ ብሎ ለመሳደብ ምናምን ሳይሆን አስተምሩን ይቻላል በዚህ በዚህ ማድረግ ይቻላል። እኛ አባቶቻችን እኮ በዚህ መተው በዚህ ሬዶ ቶማስ በደንብ አድርጎ ያስታውሰዋል። ከኒውዮርክ ድረስ አንድ አባት ጠርተን እኛ እዚህ ፓትሪያርክ እያለ ፓትሪያርክ ሾም እያለ ስንንገጫገጭ ነው እንደዛ አይደለም ትክክለኛው እንደውም ከዛም የባሰ ነው። አንድ ፓትሪያርክ በጎርፍ ቢወድቅ በጣም በተደጋጋሚ እናገራለሁ ይሄን ነገር አሁንም ስሙኝ እንደው በተደጋጋሚም ከሆነ በጣም በጎርፍ ቢወሰድና የዛን አውሮፕላን ስለሌለ ምሳሌ እንኳን አላረጉትም። አባቶች ምን ያህል ጥልቅ መሆናቸውን መታወቁትም በዛ ነው። በጎርፍ ፓትሪያርኩ ቢወሰዱና ለ10 አመት ቢጠፉ ሌላ ፓትሪያርክ በመንበሩ ላይ መኖር አለበት ወይ እንደራሴ ይኖራል ወይ ፓትሪያርክ ይሾማል። ነገር ግን የቀደመው ከ10 አመት በኋላ ገበሬ አክሙት ተሻሽለው ከህመም አገግሞ ከኮማ ወጥተው ከ10 አመት በኋላ ቢመለሱ አለሁ ካሉ ነው የሚለው። አለሁ ካሉ ለፕርትርክናው ለመጀመሪያው ይጸናል የሚል ነው። እንግዲህ ቤተክርስቲያናችን ያስቀመጣችሁ ምን ያህል ጠንካሮች እንደሆኑ አባቶች ዝም ብለው የሆነ ፓትሪያርክ ያለ ፓትሪያርክ ምናምን ብለው ዘለው የሚሄዱ ብቻ እንዳልሆኑ ምን ያህል ጥልቅ እንደሚያስቡ ምናቅ የተነገረው እኔ እዚህ ሬዲዮ ላይ ነው የሰማሁት። ምን ያህል ጥልቅ እንደሆነ የአባቶችን እውቀት እና አሁንም እውቀት ያላቸው አባቶች እንደዚህ እንዳንወዛገብ
ንገሩን አው እንደዚህ ነው በሉን ይሄ ጥላቻ ላይ የተመሰረተ እኔ ካልሆንኩ እኔ ካልሞትኩ እኔ ካልሆንኩ ሰርዶ አይቀርም ነገር ማም እሱ አይሰራም በቅጦታል አለቀ እሱ ሰዓት አልፏል ይሄ በአምባገነን በሆነ አካሄድ የሚከድ ነገሮች አልፎባቸዋል በተለይ ደግሞ ለሌሎቹ ለወንድሞች መመክረው መከራለኝ እባካችሁ ራሳችሁን ቀና አርጋችሁ ወደ ላይ አስቡ ራሳችሁን ሆኑ መጠየቅ ያለብንን ጥያቄ ለእናንተም ጥያቄ ከሆነባችሁ ጠይቁና አስረዱን እኔ ጥያቄ ሆነብኝ ነገር በሙሉ እየጻፍኩ ነው መጠይቀው እየጻፍኩ ጥያቄ ጠይቄያለሁ ላለፉት 3 ወራት ይሄ ነገር ከገባኝ ጀምሮ ስጠይቀው ይቻለሁ አንድም ጥያቄ በማጓጠጥ ወይ በማላገጥ ነው ሆን ይችላል የሚመለሰው አይሰራም እንደዛ አይነት ነገር ነገ ብዙ ነገሮች አሉ የህግ ሂደቶች ሊኖሩ ይችላሉ ተጠያቂነት ሊመጣ ይችላል እና ይሄን ነገር እንድታጣሩት ያስፈልጋል በተለይ ይሄ ቁጥጥር ኮሚቴ ተብሎ እኔ እንዱ በጣም ብዙ ነገር ነው እኔ ይቅርብኝ አሁን እዚህ ውስጥ አልግባ ለተመልካቾችን ለአድማጮችን በተለይ ደግሞ በዚህ ጉዳይ ላይ ለማያውቁት አድማጮችን ጆሮ እንትን ማለት አልፈልግም ነገር ግን ሁላችሁም እዛ ውስጥ ያላችሁትም ሰዎች ጥያቄዎቻችን ዝም ብለው አይደለም አብረናችሁ ኖረናል ታውቁናላችሁ ጥያቄዎችን ጠይቀናል ለጥያቄዎች መልስ መልሱና ለራሳችሁ አትሊስት ራሳችሁን አንዲ ተመልሶልናል ብላችሁ አረጋጉ ራሳችሁን ዝም ብሎ ከሊ ብሏልና እንትና ብሏልና ያለን ምን ይድ ሆነ አይሆንም ለቤተክርስቲያንም አይጠቅምም ለኛም አይጠቅምም ለልጆቻችንም አይሆንም ስለዚህ ኛ አስበንበታል አልመነበታል ብላችሁ የምትሄዱ ሰዎች ካላችሁ አንዱን ዛሬ ባያዝ በማድረግ ከሌጋ በመደወል አባታችንን በማደናገር አባቶችን በማምታታት እኔ እውነቴ ነው ቀሲስም ራሱን በጣም አስቦበት የሆነ ከሁላችንም የተሻለ ነገር ሊያመጣ የሚችል አባት ነው እና ቀሲስም ራሱ ይሄንን በተከታዮች ያለውን እንትን እየታዘበ ከመአለፍ እንደው ትንሽ አንዳንድ ቆንጠጥ የሚያረጉ መልእክቶችን በመንገር ቢያስተምረን መልካም ነው ላለው ከዚህ ውጪ ሰፊ ነገር አልናገርም በዚሁ ለነላፈው በሚቀጥለው ሳምንት አባታችን መተው ጠቅላላውን ፍጻሜ ያደርጉታል ሁሉም ነገር የተዘጋጀ ነው ቤተክርስቲያኑ ተይዞ ተቀምጧል አለ እስካሁን የተነካ ነገር የለም ያለም ግባባቶች አሉ ይሄ ሁሉ የዚህ ሁሉ ችግር ዶላር አድማጮች ሁሉ ምን እንዲያውቁት የዚህ ሁሉ ችግር ለክ እንደ ሌላው የኢትዮጵያውያን ችግር ሁሉ የመተዳደሪያ ደንብ ችግር ነው መተዳደሪያ ደንብ ላይ የሚመጡ ጥያቄዎችን መመለስ ያለመቻል ችግር ነው ህዝብ ወሰነበትን የመተዳደሪያ ደንብ ማጽደቅ ሂደት የመሻር ወይም ደግሞ ያለመቀበል ችግር ነው ሌላ ምንም ችግር የለም ቤተክርስቲያን ውስጥ ይሄን ችግር ደግሞ ቆጭ ብሎ መፍታት ይቻላል እኔ ከሞትኩ ሰርዶ አይብቀል ካልሆነ በስተቀር ለማለት ነው አድማጮች የምትከታተሉት በሲኤፍአር 100.5 ኤፍኤም ላይ የሚተላለፍላችሁን መለከት ኢትዮጵያ ሬዲዮ ነው።

አድማጮች እንግዲህ ዝግጅቴን ወደ ማጠናቀቁ ደርሻለሁኝ። እንደምታውቁት ነገ የእናታችን የከተማችን ዋርካ የሁላችን እናት የሆኑት የወይዘሮ አሰፋሽ የቀብር ስነ ስርዓት ይካሄዳል ማለት ነው። በሚቀጥለው በነገ ማለት ነው ከ6 ሰዓት ጀምሮ የሚደረግ የቀብር ስነ ስርዓት ይፈጸማል በነገው ዕለት። ስለዚህ ሁላችሁም እዚህ ቦታ ተገኝታችሁ የመላ ቤተሰቡ የሀዘን ተካፋይ እንድትሆኑ ያስፈልጋል ማለት ነው። እንግዲህ እሱን አድራሻው የቀብር ስነ ስርዓት ኦገስት 23 ነገ 6 ኤኤም ጀምሮ በመስካይ ዙና መዳና ለመናጸለኛ ቅድስት ማርያም ቤተክርስቲያን ሮያል 628 ሮያል አቬኒው ላይ በሚገኘው የመዳናለም ቤተክርስቲያን ማለት ነው ኒው ዌስት ሚኒስተር ይካሄዳል። ከ12 ሰዓት ጀምሮ ደግሞ የቀብርና የስንብት ስነ ስርዓት ይደረጋል ማለት ነው። ማውንት ቪው ሴሜትሪ ነው የሚደረገው። ያ ደግሞ ፍሬዘር ስትሪት ኤንድ እንትን ኢስት 33rd ነው የሚሆነው። ፍሬዘር እና 33rd ብላችሁ ከእንትን ጋላችሁ ቀጥታ ጀስት ኮርነሩ ላይ ነው ያለው ቀብር ቦታው። እዛ ቦታ የቀብር ስነ ስርዓቱ እና የሸኝት ወይም ደግሞ የጸበለ ጻድቅ ፕሮግራም ይኖራል ማለት ነው። ይሄንን እንግዲህ ጧት እስከ 9 ሰዓት ድረስ የፍታት ፕሮግራም ይኖራል ከ6 እስከ 9፣ ከ9 በኋላ እስከ 10:30 ደግሞ መላ ቤተሰብ ወዳጅ ዘመድ ስለ እናታችን ትዝታ ያቀርባሉ፣ ትዝታዎቻቸውን ሀሳባቸውን ያቀርባሉ ማለት ነው። እንግዲህ ወይዘሮ አሰፋሽ ወልደሃና ድሉካ በእንግዲህ በተወለዱ በ103 ዓመታቸው ከማርች 7 1923 ነው የተወለዱት። እንግዲህ 2026 በ103ኛ ዓመታቸው ነው እናታችን ያረፉት ማለት ነው። እንግዲህ 103 ከ4 ወር ከ5 ወር አካባቢ ኖረዋል ማለት ነው። በጣም የእድሜ ባለጸጋ እናት ናቸው። ሁላችሁም ደግሞ የምታውቋቸው በተለይ ሲያሞግሱ ሲገጥሙ ስለሆነ የሚረሱ እናት አይደሉም። ለመላ ቤተሰቡ መጽናናትን እንመኛለን። በድጋሚ በዚሁ አጋጣሚ ደግሞ ይህንን በዚሁ በቀብር ስነስርዓቱ ላይ ለምትገኙ ለመላ ቤተሰቦች፣ ከሌሎች አካባቢዎች የመጡ ዘመዶች አሉ፣ ለሁላችሁም፣ ለልጆቻቸው፣ ለሁሉም፣ ወገን ጋሻው ደምስ፣ እንደዚሁም አምሮቴና ረስቴ የልጅ ልጆች ነጀኮብ፣ ሁላችሁም መጽናናትን ይስጣችሁ፣ እግዚአብሔር ብርታቱን ይስጣችሁ ለማለት እንወዳለን። ነገ ጧት ከ6 ሰዓት ጀምሮ የቀብር ስነስርዓቱ ይፈጸማል ማለት ነው። አድማጮች፣ መለከት የኢትዮጵያ ሬዲዮ ነው የምትከታተሉት።

ስደተኛው መድኃኔዓለም አቤት አጥያታችን አቤት በደላችን መቼስ ስም አይጠፋብንም አይደል የሆነ ስም ለማውጣት አሁን ደግሞ ስደተኛው ታቦት ብላችሁ ታቦቱን አወጣችሁ ናይት ክለብ አስገባችሁ አጳሲ ያልባረከው ሙልክሲ ያልባረከው ስርዓት ያልጠበቀ በትዕቢት ታቦትን በመኪና ጭኖ አውጥቶ ናይት ክለብ አቤት በደላችን አቤት ነውራችን አቤት ክፋታችን በእውነት አቤት እግዚአብሔር የመጣቀን በደላችን ነውራችን እግዚአብሔር ፍለፊት የተገለጠ ቀን እውነት ለመናገር ከሆነ እሱ ፍለፊት መቆም ያስፈራል። እግዚአብሔር አሁን ላይ ዝምታውን በጣም እየፈራው ነው። ስፔሻሊ በዚህ በምዕራብ ካናዳ በቫንኩቨር ከተማ ውስጥ ያለን አማኞች ያለን ክርስቲያኖች ሩጥን እግዚአብሔር ወይ ማረን ይያደረግን ያለነውን ይበደልን ያለነውን በደል በሙሉ ይቀርበለን ብለን ንሳ ካልገባን ከእግዚአብሔር ጋር ካልታረቅን ወደ እግዚአብሔር ወንጌል ካልመጣን ወደ እውነተኛ ወንጌል ወደ መሰረቱ የሆነ ወንጌል ወደ እውነተኛ የቤተክርስቲያኗ ስርዓት ካልመጣን እግዚአብሔር ዱላ በእኛ ላይ ይበዛል። በዚህ እኔ ይገርመኛል በዚህ ሱባኤ ቀን እንኳን እረፍት ያላገኘን ሰዎች ሱባኤዋን ቀን እንኳን አስበን ስለ ምሕረቱ መጠየቅ ሲገባን ምሕረት እንዲያደርግልን መጠየቅ ሲገባን ስላለው በደላችን ስላጠፋነው ጥፋታችንን ምሕረት መጠየቅ ሲገባን በአንድነት ሱባኤ መያዝ ሲገባን ወንበደ የሆኑ ካህናቶች እነሱ የሚቀርባቸው ገንዘብ ስላለ በሱባኤ ቀን እንኳን ሳይርፉ ያለ ሞለክስ ያለ ሊቀ ጳጳስ በራሳቸው ፍቃድ ታቦቱን አወጣው ናይት ክለብ አስገብተውታል። ምእመኑም ልክ እንደ በግ ተጎትቶ ና ሲባል የሚሄድ ሂር ሲባል የሚሄድ ለምንድነው ይሄ የሆነ ያለው ለምንድነው እንደዚህ የሚሆነው ብሎ እንኳን የማይጠይቅ ምእመን እዚህ ሀገር ላይ ስለበዛ እነዚህም ወንበዴ ካህናቶችም ይህንን ልቦናቸውን የምእመኑን ልቦና ስለሚያውቁ ምእመኑን እንደ በግ እየጎተቱ መቀነቱን እያስፈቱት ገንዘቡን እየሞለጩ እነሱ የራሳቸውን ሀብት እያከማቹ ቤታቸውን እየሰሩ ንብረት እያፈሩ ኢትዮጵያ ላይ ከአንድም 5-6 ቤት እየሰሩ ሰበካ ጉባኤዎቹ ንቅንቅ የማይሉ ከቦታው ላይ መነሳት የማይፈልጉ ለምን የሚቀርባቸው ነገር ስላለ ህዝቡን እየበዘበዙት ነው ገንዘቡን እየሞለጩ እየወሰዱበት ማለት ነው። ስለዚህ ይህንን ስለሚቀርባቸው ሱባኤን እንኳን የእመቤታችንን ሱባኤ እንኳን በጸጥታ ሆነው እግዚአብሔርን ማምለክ ትተው ታቦታ ወጥተው መድኃኔዓለምን አከበርን ብለው ናይት ቤት አስገብተውታል ናይት ክለብ አስገብተውታል። ስርዓት አልባ የሆነ ነገር ያለ ሊቀ ጳጳሱ ፍቃድ የሊቀ ጳጳሱን ኃላፊነት ረግጠው እነሱ ይምሾሙ እነሱ የሚያወርዱ ሆነው ቤተክርስቲያንን ሰነጣጥቀው በራሳቸው ምክንያት ጥፋት እያጠፉ እያ

አድማጮች እንግዲህ ዝግታችንን ያጠናቀቀነ ነው መምህር አብርሃም ነበር። አንዳንድ ጊዜ ያው ጨካኝ የሆነ ደፋር የሆነ ሰው ይነሳል እንደዚህ አይነት ሁኔታ ላይ መምህር ሆኖ በቤተክርስቲያን ውስጥ አገልጋይ የሆነ ሰው እንደዚህ ተቆጥቶ በጨካኝ ሆኖ መውጣት አለበት። አንዳንድ ጊዜ የዛ አይነት ጭካኔ ያስፈልጋልና በደፍረት ወጥቶ ይሄን ነገር የተሰማውን ስሜት ያዘ ሁኔታዎችን ሳጣራ መቼም አንድ መምህር የኦርቶዶክስ ቤተክርስቲያን አገልጋይ የሆነ መምህር ዝም ብሎ እንትን አይልም። ያተሰማውን ያገኘውን ኢንፎርሜሽን ይዞ ነው እንግዲህ ይሄን ነገር የተናገረው ብዬ ገምታለሁ። እጅግ የሚያሳዝን ነው። በዚህ መሃል የተጠቀሳችሁ ከተማችን ውስጥ አብራችሁን የሆነራችሁ እኔ ስም እጠራለሁ የሆነ ጊዜ ላይ እጠራለሁ ስም በተለይ ሶስት ሰዎች እዚህ ውስጥ ገብተው ይሄ ነገር ትርምስምስ ውስጥ እንዲገባ ትልቅ አስተዋጽኦ ያደረጉ ከጀርባ ስማቸው የማይታወቁ የሌሉ ወይም ደግሞ ይሄ በመቅለስለስ እንትን የሚሉ ሰዎች አሉ። እነኚህ ሰዎች አንደኛ እኔ አሳውቁኝ ነው ማለት እኔ ጥያቄ ነው የጠየቅኩት። የጠየቅኳቸውን ጥያቄዎች ሄዳችሁ እዩዋቸው። እንደናንተ እንደ ወንድሞኝ ነው የጠየቅኳቸው። እነዛ ጥያቄዎች ላይ ችግር ካለባችሁ አሁንም ጊዜ ያላችሁ መታችሁ አስረዱኝ። እዛ ችግሩ ሲያሰፈቃችሁ ሰዎች አብራችሁን ይኖራችሁ ቤተክርስቲያኑ ሲመሰረት የተወሰናችሁት እንኳን የላችሁም ኖራችሁም አታውቁም። በተለያየ ቦታ እግራችሁን ሰቅላችሁ ተቀመጡ እንደነበር እናውቃለን። እኛ ተጎድተናል። በወያኔ ጊዜ የከፈልነው እጅግ እጅግ መራራ መራራ ሰዓት አለ። ይወድቅ የማይመስለው ወያኔ እንኳን ምን ያህል ስቃያችንን ሲያሳይ እንደነበር ታውቃላችሁ እናንተ። ስለዚህ መልሱልን መልሱልን በስም ጠርተን በሚቀጥለው እባካችሁ አስረዱን እንላችኋለን። አሁን ግን ታውቃላችሁ ራሳችሁን እባካችሁ አስረዱን። እዛ ውስጥ ገብታችሁ ይህንን ሁሉ ድርጊት ከምትፈጽሙ ሰዎች አካል የሆናችሁ ተባባሪ የሆናችሁ ሰዎች እባካችሁ አስረዱን ችግሩ ምን እንደሆነ። የኛ ያጠፋ ነው። እኔ በተለይ የጠየቅኳችሁ የአስተዳደር ጥያቄ ነው የጠየቅኩት። እንደ አንድ አባል ለረዥም ጊዜ 100 ብር፣ እንደ አንድ አባል ለተወሰነ ጊዜ 50 ብር በየወሩ እየከፈል እንደሚኖር ተራ አባል ጥያቄ ጠይቄያለሁ። ያ ደግሞ መብቴ ነው። ያንን መብቴን መልሱልኝ። ሶስተኛ ደግሞ እንደ ወዳጅ እንደ አብሮ እንደ በላ እንደ ተጣ ወዳጅ አስረዱኝ። መታችሁም ደውላችሁም ምን ብላችሁም አስረዱን። እንወቀው ነው ጥያቄው። አመሰግናለሁ። እስከሚቀጥለው ሳምንት አድማጮቼ፣ አስከፍቼ ከሆነ ገፋ ብዬ ከሆነ ከእግራችሁ ስር ነኝ። እጅግ ይቅርታ ጠይቃለሁ። ነገር ግን እየደወላችሁ በርታ፣ እንደዚህም ብዙ ነገሮች እየጠበቅ መንገርህ እንድናውቀው በማድረግ የምትሉም ወዳጆቼም በጣም አመሰግናለሁ ስላበረታታችሁኝ። በእናንተው ምክር ቆጥቤም ቢሆን ግን የህዝብ የማወቅ መብት አለው የሚለውን የማይናወጥ ሀሳባችንን ተግባራዊ ማድረጋችንን እንቀጥላለን። መልካም ሳምንት። እስከሚቀጥለው